ገለል በልና ገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ አላልዳኝ ባንኝ በየጉሩ ወጣቸ ስድስት ወደመቁ ከናገረሬ ወጣቶች ለስራ ታጠቁ አለም ተራቀቀች ብለን ተማውራት ባህና ብለን